0: ቾን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በትግራይ ክልል ያለው የግዳጅ መልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን?
1: ከዛ ቤት ሰው ውስጥ በ17 አመት የትግል ወቅት ተሳታፊ ከነበረ በህይወትም ሊኖርም ላይኖርም ይችላል። እሱ ችግር የለው። ባይሰዋ እንኳን ትግሉ ላይ ተሳታፊ ነበር የሚል ግምት ነው የሚወሰደው።
0: እንጦጦ ተራራን ከባህር ዛፍ ነጻ ለማድረግ ስለሚደረገው ጥረት
2: ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያዎች የሚዘዋወሩና ቢቢሲ ትክክለኛነታቸውን ያላረጋገጣቸው አጫጭር ቪዲዮዎች በትግራይ ዋና ከተማ መቀለ የግዳጅ ወታደራዊ አፈሳ እንደቀጠለ የሚያመለክቱ ናቸው። ለመሆኑ ይህ በገጠር ቀበሌዎች ተወስኖ የነበረው የግዳጅ መልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን? በጉዳዩ ላይ ተጨማሪ እንዲነግሩን አቶ መብርሂ ብርሃንን ጠይቀናል። አቶ መብርሂ መቀመጫውን አዲስ አበባ ያደረገው የቅድሚያ ለሰብአዊ መብቶች ሲቪክ ማህበር ምክትል ዳይሬክተር ናቸው።
1: ግዳጅ ምልመላው ህግ ሆኖ የወጣበት ሁኔታ ስላለ አንቀጽ 8 በግልጽ ግዴታ እንደሆነ እና ይሄንን አለማድረግ ቅጣት እንዳለው ያስቀምጣል ማለት ነው። ስለዚህ ህግ ሆኖ ማለት ህጋዊ ሆኖ የመጣበት ሁኔታ ስላለ ከዛ አንጻር ምንም ያጠራጥር ነገር የለም። ከዛ በኋላም ያው በተለያዩ መንገዶች እኛ ጋር የሚመጡ መረጃዎች አሉ። እርግጥ ከዛ በኋላ ደግመን ምርመራ አልሰራንም፣ ምክንያቱም ተመሳሳይነት ያለው እንዲያውም በባሰ ሁኔታ የቀጠለበት ሁኔታ ነው ከዛ በኋላ ያለው ማለት ነው።
3: ወጣት ልጆች በስፋት ይመለመላሉ፣ እድሜያቸው ያልደረሰ እንደዛ አይነት ሪፖርት ደርሷቸዋል?
1: ካገኘናቸው እና ሪፖርት ከሰራላቸው መካከል እድሜያቸው ከ18 በታች የሆኑ አሁንም በዛ አግባብ የቀጠለበት ሁኔታ ነው ያለው።
3: እሺ፣ 12 13 እድሜ ያላቸው ግን ቁመታቸው መዘዝ ካለ አደጋ ሊከተል ይችላል በሚል አንዳንድ ቤተሰቦች ልጆቻቸውን ወደ ዘመድ ወደ አዲስ አበባ እንደዚህ ለመላክ ተገደናል ይላሉ። እንደዛ የሚያሳዩ ነገር አለ በእናንተ ግምገማ?
1: በእኛ በኩል ከዚህ በፊት ካናገርናቸው 16 17 አናግረን ነበረ እንጂ በ12 እና በ13 ለወታደራዊ ምልመላ የተወሰደበት ወይ እንደዚህ አይነት ሁኔታዎች ወይም አመላካች የሆኑ ማስረጃዎች እና መረጃዎች አላገኘንም። በሰብና ሀገር አሁን በምትገልጽልኝ እድሜ ማለት ነው
3: ያወራናቸውም ሰዎች የሚነግሩን አንድ ነገር አለ። በቤተሰብ ደረጃ ምልመላ ሲደረግ ያ ቤተሰብ በ17ቱ ዓመት መራር የትግል ዘመን፣ ከዛም ወዲህ በነበሩ የኢትዮ ኤርትራ ጦርነቶች፣ በቅርብም በነበረው የሰሜኑ ጦርነት ከቤተሰብ ውስጥ ምን ያህል ሰውተሃል የሚል እንደ ቅድመ ሁኔታ በማስቀመጥ ብዙ ያላሰዋ ልጁን እንዲያቀር፣ ብዙ ያሰዋ ግን ኤግዘምትድ እንዲሆን ወይም እንዲታለፍ የሚደረግበት ሁኔታ አለ የሚል መረጃ አግኝተናል። በእናንተ በኩል ከዚህ ጋር የተያያዘ ነገር ምን አለ? እውነት ነው ወይ?
1: ልክ ነው አሁን ያልከው፣ በእውነትም ልክ ነው። እኛ በሪፖርታችንም ስናቀርብ ምንድን ነው አንደኛ በዚህ 2013 እና እስከ 2015 በነበረው ደም አፋሳሽ ጦርነት ውስጥ ተሳታፊ የነበሩ ነገር ግን በተለያየ መንገድ ወደ ቤተሰቦቻቸው የተመለሱ ተመላሾች ቅድሚያ ታርጌት ይደረጋሉ ማለት ነው እንዲመለሱ። ምክንያቱም ያው አንዴም ስልጠና ወስደው ተሳታፊም ስለነበሩ እነዚህ ታርጌት ይደረጋሉ ማለት ነው። ሁለተኛ ቅድም እንዳልከው በትግል ውስጥ ያላሳተፈ የሚል መመዘኛ ነው እየተወሰደ ያለው። ይሄ ማለት ምን ማለት ነው? በ17 አመቱ ሊሆን ይችላል፣ በኢትዮ ኤርትራ ሊሆን ይችላል እና ባለፉት 2-3 አመታት በነበረው ምንም ያላሳተፈ ቤተሰብ ከሆነ የግድ ማሳተፍ አለበት የሚል አንድምታ ያለው እና በዚህ አግባብ ነው ካድሬዎች ራሱ የሚንቀሳቀሱት ማለት ነው። ምልመላው የሚደረገው በትብብር ነው። እንዴት ነው መሰለህ? ለምሳሌ አንድ ቀበሌዋን የሚያውቃት ወይም አስተዳዳሪ ሊሆን ይችላል ወይ ቀበሌ ፕሮፓጋንዳ ምናምን ሊሆን ይችላል። ቀበሌዋን የሚያውቃት ሰው ይኖራል። ከዛ ማንን አዋጥቷል የሚል መረጃ ስላለ በዚህ ሂደት ኦኬ፣ እነንትና ቤት በ17ቱም በኢትዮ ኤርትራም በዚህኛውም አላዋጣም፣ ስለዚህ የግድ ማዋጣት አለበት በሚል እነዚህ የቀበሌ እንትኖች ይህንን ያጠናሉ ማለት ነው። ከዛ ከትግራይ ሰራዊት አባላት ጋር በጋራ ሆነው ደግሞ ያው ጥቆማ ይሰጣሉ። ለገበያ የሚሄዱ ሰዎች ሰው በማያይ ቦታ ላይ አርፍጦ ይጠብቁና ከዛ በኋላ ወደ ገበያ ሲሄድ የመሳሰሉት ምናምን። ስለዚህ አሁን ቅድም ያልከው ልክ ነው ለማለት እንችላለን ማለት እኛ ባደረግ ነው። ከዚህ ቀደምም ሪፖርታችን በዚህ መንገድ ነበር የሰራነው። እኛ
3: ሌላ አንድ ጥያቄ ምናልባት ሪፖርታችሁ አካቶት ከሆነ ተሰብ ውስጥ የተሰዋበትና አሁን እንዳልከው በጡረታ ወይ በአካል መጉደል ያለ እኩል ነጥብ ያገኛል ወይ? ምንድነው መለኪያው በትክክል?
1: ይሄንን እኮ ታች ያሉት የሚሰሩት ናቸው። ይሄ የጣፋ ህግ አይደለም። ይሄ ተግባር ላይ ምን ይመስላል የሚለው ስናጠና ያገኘነው እንጂ በነጥብ ምናምን አይደለም። ቢያንስ አንድ አዋጥቶ ከሆነ የሚል ነው እኛ ያገኘነው። ቢያንስ ወይ በ17ቱ ወይ በኢትዮ ኤርትራ ወይ በዚህኛው ላይ አንድ ሰው አሳትፎ ከሆነ።
3: ከቀናት በፊት የህወሓት ቃል አቀባይን በዚህ ቤተክርስቲያን የቆሎ ተማሪዎች መወሰዳቸውን በተመለከተ አነጋግሬያቸው ነበረ። ድርጊቱ አልተፈጸመም ብለዋል። ሌላ ያሉኝ ነገር ምንድን ነው? መቀሌ ነው የምንኖረው። ማየት ትችላላችሁ፣ ወጣቱ በሰላም ወጥቶ ይገባል። በጣም ብዙ ወጣት ነው ያለው። ወደ ቤተክርስቲያን የሚያስገባን ምንም ነገር የለም ነበር ያሉኝ። በእናንተ ጥናት መሰረት አሁን ትሬንዱ ወይም አዝማሚያው ወደ መሀል ከተሞች የመሄድ እድል አለው? ይህን ጥያቄ ያነሳሁት ዛሬ በስፋት ሲጋራ የነበረ አንድ ቪዲዮ በመቀለ ከተማ እንደዚሁ በአውቶቡስ ተይዘው ሲሄዱ የሚያሳይ ነው። ቢቢሲ ቬሪፋይ አላረገውም። በእርግጥ እንደዛ አይነት ግን አዝማሚያዎች ነበሩ ወይም አሉ ወይ ወደ መሀል ከተማ የመምጣት ነገር?
1: አዎ፣ ከአንድ ሪፖርት ስንሰራ በብዛት ወደ የወረዳ ከተሞች እና ገጠራማ አካባቢዎች ነበር የሰራ ነው። ቅድም ያልከኝ ቪዲዮ እኔም በተወሰነ መልኩ ለማየት ጥረት አድርጌያለሁ። ነገር ግን እኔም የቪዲዮ ትክክለኝነት ማረጋገጥ ያው ባለሙያ ማረጋገጥ ያስፈልጋል። ዞሮ ዞሮ እናንተ ታረጋግጣላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አሁን ያኔ አሁን ለምሳሌ ሪፖርት ስንሰራ ከአንድ ወር በፊት እዛው ግራውንድ ላይ ነበርን። ለምሳሌ መቀለ ነበር። በቦታው ምንም አይነት የዚህ አስገዳጅ ወታደራዊ ምልመላ አልነበረም በወቅቱ ማለት ነው። ከአንድ ወር በፊት ነው የምልህ ይሄንን። አሁን ግን ወደ ከተሞች እየመጣ እየተስፋፋ ያለበት ምክንያቱም የአብነት ተማሪዎች እነዚህ ያየናቸውም ከመቀለ ከተማ እንደሆነ ነው እዛ ሰዎች የነገሩን ማለት ነው። ያው በዚህኛው ሪፖርት ስላሰራን ነው። ዞሮ ዞሮ ግን ይህ በከተሞች አካባቢ በትልቅ ከተሞችም የመስፋፋት አዝማሚያ እንዳለ ግን በእኛ በኩል ማየት ችለናል። ያው ዝርዝር የሆነ ሪፖርት ባሰራበትም የእኛ ድርጅት ከመጀመሪያው ጀምሮ ተከታትሎ ሪፖርት ሲያወጣ ስለነበረ አሁንም በተለያየ መንገድ የሚደርሱን መረጃዎች አሉ። እነዚህ የአስገዳጅ ምልመላዎች እና አሁን ቃል አቀባዩ የሚሉት ውሸት ነው የሚሉት ምንም ህጉን ማንበብ እኮ ነው ማለት አስገዳጅ እንደሆነ ይህንን አለመሳተፍ በራሱ ከ10 ሺ እስከ 50 ሺ እንደሚያስቀጣ ገንዘቡን እንኳን አልቀጣም ብትል ታስረህ እንደምትፈጽም ታስረህ ራሱ ገንዘቡን ከፍለህ ወደ ወታደራዊ ስልጠና እንደምትገባ የሚያሳይ ስለሆነ ይህንን መካድ አይቻልም። እኛ በተጨባጭ በማስረጃ እና በመረጃ ነው እየተናገርን ያለ ነው እና ይሄ በእውነቱ በጣም የሚያሳዝን ነገር ነው እነሱ የሚናገሩት።
0: በኢትዮጵያ ባህር ዛፍን ለማስወገድ ወይም ቁጥሩን ለመቀነስ የሚደረገው ጥረት ቀጥሏል። በአጼ ምኒልክ ዘመነ መንግስት ከአውስትራሊያ ወደ ኢትዮጵያ እንደገባ የሚነገርለት ባህር ዛፍ ምንም እንኳን ጥቅሞች ቢኖሩትም ጉዳቶቹ ያመዝናሉ መባሉ ለዚህ እርምጃ ምክንያት ነው። በባህር ዛፍ የተሸፈነውን የእንጦጦ ተራራንም ከዚሁ መጤ ዛፍ በማፋታት በሌሎች ዛፎች እንዲተካ ለማድረግ እየተሰራ መሆኑ ይነገራል። ይህ ምን ያህል በጥናት የተደገፈ ነው? እስካሁንስ ለምን አልተሳካም? በዛፎች ላይ ምርምር የሚያደርጉት በአዲስ አበባ ዩኒቨርሲቲ ፕሮፌሰር ተሾመ ሶሮምሳ በዚህ ጉዳይ ላይ ከቢቢሲ ጋር ቆይታ አድርገዋል። ፕሮፌሰር ተሾመ ማብራሪያቸውን የሚጀምሩት የስርጭቱን መጠን በማስቀደም ነው።
2: አሁን ኢትዮጵያ ውስጥ ባህር ዛፍ 66 ዝርያዎች ናቸው ያሉት።
0: 66 የተለያየ አይነት?
2: 66
0: እንዲያው ከእነዚህ ውስጥ የትኛው ነው አሁን ኢትዮጵያ ውስጥ በብዛት የተሰራጨውና ብዙም ጉዳት አለው የሚባለው?
2: በጣም የተሰራጨው ዩካሊፕተስ ግሎቡለስ የሚባለው ይሄ አሁን አዲስ አበባ እንጦጦ ላይ አለ። ሳይንቲፊክ ኔም እሱ በብዛት ኢትዮጵያ ውስጥ ተሰራይቶ ነው ያለው። ኢቨን ከአገር በቀሎቹ በላይ ነው ቁጥሩ። ለምሳሌ ጥድን ብትወስድ ጥድ 1 2 3 4 ብለህ ስትቆጥር የባህር ዛፍ በጣም ብዙ ነው።
0: ከስርጭቱ መጠን ጋር ስናየው ሳይድ ኢፌክት ወይም የሚያሳድረው ተጽዕኖ እንዴት ነው የሚታየው?
2: አንድ ሶስት ነገር ላንሳልህና አንዱ ውሃ በጣም በጣም ይመጣል። ስሩ በጣም ረጅም ስለሆነ እስከ ወተር ቴብል ድረስ ይዘልቅና ውሃ በደንብ ይመጣል። ስለዚህ እንደ እንጦጦ አይነት ቦታዎችን አይተህ ከሆነ አሁን እጅብ ብሎ ነው ያለው። ሁሉም ስሩን ወደ ታች ይለቃል። እቺ ውስጥ ያለች ጭልጭል የምትል ውሃ ምጥጥ ነው የሚያደርገው። ስለዚህ ምንጭ የሚባል የለም እዛ አካባቢ። ሁለተኛ አፈር ላይ ኢምፓክት አለው። አንዳንድ ካልሲየም ማግኒዚየም ፎስፈረስ የሚባሉትን በጣም ይመጥና ቅጠሉ ውስጥና ቅርፊት ውስጥ በብዛት ይገኛል። ያ ማለት አፈር ውስጥ ከሚገኘው ይልቅ ቅርፊት ውስጥ ያለው በብዛት ይበዛል ማለት ነው። እነዚህ ማዕድናት ሶስተኛው ባርዛፍ አሌሎፓቲክ ነው እንለዋለን። አሌሎፓቲክ ማለት ቅጠሉ ሲረግፍ እዛ ስር ያሉት እንደ ሳር አይነት ወይም አነስተኛ የተክል ዝርያዎች ላይ እንዳይበቅሉ ያረጋቸዋል። ልክ እንደዛው አሁን ብዙ ጊዜ ተክሎች እና እንስሳቶች የሚገናኙበት ነገር አላቸው። አንዳንድ ወፎች አንድ የተወሰነ ዛፍ ላይ ነው ጎጆቸውን የምታየው። አንዳንድ ነፍሳቶች የተወሰነ ዛፍን ነው ሄደው አበባውን የሚቀስሙት። ስለዚህ የፕላንት አኒማል ኢንተራክሽን ላይ ራሱ ኢምፓክት አለው ማለት ነው። ባህር ዛፍን አይተ ከሆነ ዱርዬ ወፍ ወይም በጣም ዱርዬ የሆነ እንስሳ ካልሆነ በስተቀር ዋይልድ ላይ እሱ ላይ አይቀመጡም። ራሱ ባዮዳይቨርሲቲ ላይ ኢምፓክት አለው። እንግዲህ የተወሰኑት ችግሮቹ እነዚህ ናቸው።
0: እንዲያው ባህር ዛፍን ለማስወገድ ለአመታት ጥረቶች ሲደረጉ እናያለን። ሰሞኑንም በብዙ የኢትዮጵያ አካባቢዎች በተለይም ደግሞ በእንጦጦ አሁን አዲስ ፕሮጀክትም እየተከናወነ ባለበት አካባቢ ማለት ነው በጣም ጥረቶች ይደረጋሉ። እንዲያው በጥናትና በምርምር የተደገፈ ነው እንዴት ይገልጹታል? ይሄንን
2: የጎላሌ ቦታኒክ ጋርደን የሚባለው ኦሬዲ ገንዘብ ተከፍሎ የዛሬ 8-9 ወይ 10 ዓመት አካባቢ ተነቅሎ ጠፍቷል። ያ ቦታ አምሮበታል። ሀገር በቀሎቹ ያለምንም ችግር አብሮ እየበቀሉ አብሮ እየኖሩ ነው። ድሮ የምናቃት ኩልል ምትል ውሃም እየታየች ነው። ይሄ ምንድነው? አሁን አገር በቀሎቹ ስል እንደነ ጥድ እና ሌሎችም የመሳሰሉት እዛ ውስጥ የበቀሉ ነው። ጥድ ከሳር ጋር ችግር የለበትም። ሳር አብሮ ይበቅላል። ሳር ሲበቅል ሶይል ኤንድ ወተር ኮንሰርቬሽንን ላይ ጥሩ ኢምፓክት አለው። የሳር ስር አይተ እንደሆን በጣም እጅብ ያለ ነገር ነው። አፈርን ይከላከላል። የባህር ዛፍን ኢምፓክት በትክክል ገልጾታል የጉለሌ ቦታኒክ ጋርደን። ከዛ በፊት አንድ የቅርስ ባላደራ የሚል ንጂዮ ነበረ። እዛው እንጦጦ መሀል አንድ የሆነች ፖኬት ላይ ሞክሮ ተሳክቶለታል።
0: አሁንስ እንደዚህ አሁን በተለያዩ አካባቢዎች ደግሞ እንደ እንጦጦ አካባቢም ለምንድን ነው እስካሁንስ ውጤታማ መሆን ያልተቻለው?
2: ቶሎ ሁሉን ነገር አጥፍተን እጃችንን ሰብስበን እንቀመጥ ማለት ትንሽ ያስቸግራል። ገበሬው በፍጥነት ስለሚደርስለት ቶሎ እሱን ተክሎ ሽጦ ወደ ገንዘብ መቀየር ነው የሚፈልጉ። አሁን ልክ ኢትዮጵያ ውስጥ ግሪን ሌጋሲ አለ አይደለም? ግሪን ሌጋሲ የተወሰነ ፐርሰንት አገር በቀል ያልሆኑትን ይፈቅዳል። ምክንያቱም ከገበሬ ህይወት ጋር ትንሽ የተያያዘ ስለሆነ ያንን ህይወት ቀስ በቀስ ነው መቀየር የምትችለው እንጂ ኦቨርናይት የሚቀየር ነገር አይደለም። ከዚህ ጋር ተያይዞ ምንድን ነው ባህር ዛፍን ያን የመሰለ ጥቅጥቅ ነገር ነቅሎ ለማጥፋት ብዙ ገንዘብ ይፈልጋል። ብዙ ገንዘብ ስለሚፈልግ ነው ያልተሳካው። ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የእሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም። ውሃ የሚኖረው ደግሞ ከእንደዚህ አይነት ቦታ ነው። ለዚህ ነው አሁን ባህር ዛፍ ይነቀል የተባለው። እንዲያውም እዚህ እንጦጦ ላይ በአዲሱ ቤተ መንግስት አካባቢ ኦልሞስት ክሊር ተደርጓል በአንድ በኩል እና ያው ወጪው ብዙ ነው ለማለት ነው።
0: አሁን ደግሞ አጫጭር ዜናዎች። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ከቀጣዩ የአውሮፓውያን አመት ጀምሮ እንደምታቋርጥ ተዘገበ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ቫይረስ ዝርያ ለማከም ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። አሜሪካዊው እስራኤል ውስጥ ለኢራን በመሰለል ተይዞ ተከሰሰ። ኢየሩሳሌም ውስጥ ተማሪ የሆነው የ21 አመቱ የአይሁድ ዝርያ ያለው አሜሪካዊ ለስለላ ስራው ከኢራን በኩል በክሪፕቶ ካረንሲ ክፍያ እንደሚሰጠው ተገልጿል። ለስድስት ቀናት የሚቆየው የኢራን የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ነገ ይጀምራል። በዚህ ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ ኢራን አስጠንቅቃለች። በፈረንሳይ ከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። በፓሪስ ብቻ የሟቾቹ ቁጥር 62% መጨመሩ ተገልጿል። ዜናዎቹ እነዚህ ናቸው። የአሜሪካና የሳውዲ አረቢያ ግንኙነት ንፋስ እየገባበት ይሆን? ፋሲካው መንበሩ በዚህ ጉዳይ ላይ ዝርዝር አለው።
3: አሜሪካና ሳውዲ አረቢያ ለአስር ዓመታት የዘለቀ ግንኙነት አላቸው። ግንኙነታቸው ጦርነቶችን፣ የነዳጅ ቀውሶችን፣ የሽብር ጥቃቶችን፣ የሰብአዊ መብት አለመግባባቶችንና የመሪዎች መለዋወጥን አሳልፏል። አንዳንድ ጊዜ የማይነጣጠሉ አጋሮች ይመስላሉ። በሌላ ጊዜ ደግሞ ግንኙነቱ ሊበጠስ ከቋፍ የሚደርስበት አጋጣሚ ተስተውሏል። የሁለቱ ሀገራት ዘመናዊ ግንኙነት የጀመረው በ1945 ነው። የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከሳውዲው ንጉስ አብዱላዚዝ ኢብን ሳውድ ጋር ተገናኙ። ስምምነቱ ተፈጸመ። ሳውዲ አረቢያ ነዳጅ ለማቅረብ ተስማማች። በመላሹም አሜሪካ የሳውዲን ደህንነት ለመጠበቅ ፈቀደች። ስምምነቱ ከከፍተኛ ስትራቴጂካዊ ግንኙነቶች መካከል አንዱ ሆነ። ለአስርት ዓመታት ነዳጅ የግንኙነታቸው ማዕከል ነበር። ሳውዲ አረቢያ የአሜሪካ ዋነኛዋ የነዳጅ አቅራቢ ስትሆን፣ የአሜሪካ ኩባንያዎች ደግሞ በአገሪቱ ከፍተኛ ኢንቨስትመንት አላቸው። ግንኙነቱ በነዳጅ ብቻ አይወሰንም። አሜሪካ ለሳውዲ አረቢያ በቢሊዮን ዶላር የሚያወጣ ወታደራዊ መሳሪያ ትሸጣለች። ሳውዲ በነዳጅ አምራች ሀገራት ኦፔክ ውስጥ ባላት ተጽዕኖ ዓለም አቀፍ የነዳጅ ዋጋን በማረጋጋት ወሳኝ ሚና ትጫወታለች። ሳውዲ ነዳጅ በዶላር ብቻ እንዲሸጥ በማድረግ የአሜሪካ መገበያያ ገንዘብ ዓለም አቀፍ ተቀባይነት እንዲኖረው ያገዘች ነው። ግንኙነታቸው ግን ሁሌም ሰላማዊ ሆኖ አልቀጠለም። የ1973 የነዳጅ ማዕቀብ፣ የመስከረም 11 ጥቃቶች፣ የየመን ጦርነትና የጋዜጠኛ ጀማል ሐሾግጂ ግድያ በአገራቱ ግንኙነት ላይ ከፍተኛ ጫና ፈጥረዋል። ሪያድ በበኩሏ ዋሽንግተን አስተማማኝ የደህንነት አጋር ሆና ትቀጥላለች ወይ የሚለው ላይ ጥያቄ አንስታለች። አለመግባባቶቹ ግን በአገራቱ መካከል ያለውን ግንኙነት ሙሉ በሙሉ አላቋረጡም። ሁለቱም አገራት ግንኙነታቸው በነዳጅ ላይ ብቻ እንዳይንጠለጠል ጥረት እያደረጉ ነው። ሳውዲ ኢኮኖሚዋን ከነዳጅ ጥገኝነት ለማላቀቅ በቱሪዝም፣ በቴክኖሎጂ፣ በታዳሽ ኃይልና በአርቲፊሻል ኢንተለጀንስ ላይ አተኩራለች። ልዑል መሐመድ ቢን ሳልማን ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል በቅርቡ የ600 ቢሊዮን ዶላር ኢንቨስት ለማድረግ ቃል ገብተዋል። 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ስምምነት መፈጸሙንም ዋይት ሃውስ አስታውቋል። ከወራት በፊት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ግን የሁለቱን አገራት ግንኙነት አቅጣጫ እየቀየረው ነው። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነው ወታደራዊ ኃይሏን ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር ያሰበች ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ እርምጃው በዋሽንግተንና በሪያድ መካከል ያለው ውጥረት ማሳያ ነው። በኢራን ጦርነትና በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ደህንነት ዙሪያ አልተግባቡም ተብሏል። አሜሪካ ወሽመጡ ክፍት ሆኖ እንዲቀጥል ከአካባቢው አገራት በመነሳት በርካታ በረራዎችን አድርጋለች። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በስምሪቱ ላይ ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም ተብሏል። ተቃውሞው አሜሪካ ስምሪቷን እንድታቋርጥ እንዳስገደዳት አንድ የአሜሪካ ባለሥልጣን ተናግረዋል። አሜሪካ ወታደራዊ ኃይሏን ከሳውዲ አረቢያ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧ እየተነገረ ነው። በጉዳዩ ላይ የመጨረሻ ውሳኔ ላይ ያልተደረሰ ሲሆን አሜሪካ የተለያዩ አማራጮችን እንደምትመለከት ተገልጿል። የአሜሪካ ባለሥልጣናት ስለ ጉዳዩ ማረጋገጫም ሆነ ማስተባበያ አልሰጡም። በዚህ ምክንያትም የሁለቱ አገራት ግንኙነት ወዴት ያመራል የሚለው ጥያቄ በስፋት እየተነሳ ይገኛል።
0: የዓለም ዋንጫ የጥሎ ማለፍ ጨዋታዎች ሲቀጥሉ ትናንት ፖርቹጋልና ስዊዘርላንድ ተጋጣሚዎቻቸውን አሸንፈው ማለፋቸውን አረጋግጠዋል። ዛሬ ደግሞ ግብጽ ከአውስትራሊያ ከደቂቃዎች በኋላ 3 ሰዓት ላይ የምታደርገው ጨዋታ እንዲሁም አርጀንቲና ከኬፕ ቨርዴ ደግሞ ከኩለሊት በኋላ የምታደርገው ጨዋታ ይጠበቃል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን።

ወደዚህኛው ትውልድ ለማሸጋገር መሳታችን ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን የሆነ እጅግ ትልቅ አሻራ ያኖረው አባታችን

This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 9 minutes. አድማጮቼ ከአስር ደቂቃ በኋላ ከዘጠኝ ደቂቃ በኋላ ከአየር እንሰናበታለን። ሳምንት እስካገኛችሁ በይነነኝ ደህና ክረሙ።